የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ።

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በፌስቡክ Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ስርጭታችንን ለምትከታተሉ ክቡራትና ክቡራን አድማጮቻችን በሙሉ የከበረ ሰላምታችንን እናቀርብላችኋለን። ከቫቲካን ሬዲዮ የምትተላለፍላችሁ የቅዳሜ መስከረም 9 2019 ዓ.ም ስርጭታችን አሁን ጀመረ። በዛሬው ዝግጅታችን ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ጉብኝት በእምነት በባህልና በአውሮፓ ላይ እንደሚያተኩር መገለጹን የተመለከተ ዘገባ በቅድሚያ እናቀርብላችኋለን። ሩስ ሊቃነ ጳጳሳት ሊዮ 14ኛ የሮም ሀገረ ስብከትን ለጋራ ግምገማ መጥራታቸውን የተመለከተ ዘገባ በሁለተኛው ዜናችን እናቀርብላችኋለን። በመጨረሻም ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን። እነዚህን ለዕለቱ ያልናቸውን ዝግጅቶች አብራችሁን ሆናችሁ እንድትከታተሉን በአክብሮት እንጋብዛችኋለን። ከቫቲካን የዜና አገልግሎት ባልደረባዬ መብራት ወሊ ጊዮርጊስ ጋር መልካም ቆይታን መመኝላችሁ የዕለቱ አስተናጋጅ ዮሐንስ መኮንን ነኝ።

ከዚህ ቀጥሎ የዕለቱን ዜናዎች እናሰማችኋለን። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የፈረንሳይ ጉብኝት በእምነት በባህልና በአውሮፓ ላይ እንደሚያተኩር ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምህረት ድረስ በፈረንሳይ የሚያደርጉት ሐዋርያዊ ጉብኝት ከአገሪቱ ሲቪል ባለሥልጣናት ከወጣቶችና ከቤተ ክርስቲያን ማኅበረሰቦች ጋር የሚያደርጓቸውን ስብሰባዎች ጨምሮ በፓሪስ የሚገኘውን የዩኔስኮ ጽሕፈት ቤት ጉብኝትና በሜትስ የሚያደርጉት ጉብኝት በአውሮፓ በሰላምና በአንድነት ላይ በማትኮር የሚያደርጉትን ስብሰባ እንደሚያካትት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከመስከረም 15 እስከ መስከረም 18 2019 ዓመተ ምህረት ድረስ በፈረንሳይ የሚያደርጉት ሐዋርያዊ ጉብኝት ከፍተኛ የቤተ ክርስቲያን የአገልግሎት ሥልጣን ከተቀበሉ ወዲህ የሚያደርጉት አምስተኛው ዓለም አቀፍ ጉብኝት መሆኑን የቅድስት መንበር መግለጫ አስታውቋል። የቅድስት መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ አርብ መስከረም 8 2019 ዓመተ ምህረት በሰጡት መግለጫ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፈረንሳይ ሐዋርያዊ

በጉብኝታቸው ወቅት ወደ ፓሪስ፣ ወደ ሉርድና የሰሜን ምስራቅ ከተማ ወደ ሆነች ሜትስ እንደሚጓዙ ገልጸዋል። ፈረንሳይ ለርዕሰ ሊቃነ ጳጳሳት ሊዮ 14ኛ 9ኛው የሐዋርያዊ ጉብኝት አገር እንደምትሆን የተገለጸ ሲሆን በነሐሴ ወር በሳን ማሪኖ ያደረጉት ጉብኝት ከተቆጠረ 10ኛው እንደሚሆን ታውቋል። በፈረንሳይ ጉብኝታቸው ከአገሪቱ ሲቪል ባለሥልጣናት፣ ከወጣቶችና ከቤተ ክርስቲያን ማኅበረሰቦች ጋር የሚያደርጓቸውን ስብሰባዎች ጨምሮ በፓሪስ የሚገኘውን የዩኔስኮ ጽሕፈት ቤትንና በበጎ አድራጎት ማዕከላት የሚያደርጉትን ጉብኝቶች እንደሚያካትት ታውቋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በፓሪስ ውስጥ በሚገኘው የዩኔስኮ ጽሕፈት ቤት ተገኝተው በከፊል በፈረንሳይኛና በከፊል በእንግሊዝኛ ቋንቋ ከሚያደርጉት ንግግር በቀር ሌሎች ንግግሮች እና ስብከቶች በፈረንሳይኛ ቋንቋ እንደሚደረጉ፣ የጥንታዊት አውሮፓ ሰላምና አንድነት በማስመልከት በሜትስ በሚካሄደው ስብሰባ ላይ ሙሉ በሙሉ በእንግሊዝኛ ቋንቋ ንግግር እንደሚያደርጉ ታውቋል። የቅዱስ መንበር መግለጫ ክፍል ዳይሬክተር ማቴዎ ብሩኒ ስለ አንዳንድ የቅዱስነታቸው ሐዋርያዊ ጉብኝት ጭብጦች ሲናገሩ ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፈረንሳይ ማኅበረሰብ፣ ከሕዝቧ፣ ከባህሏና ከታሪኳ ጋር እንደሚገናኙ ገልጸው ስለ እምነትና ራሷን እጅግ ደካማ ለሆኑት ወንዶችና ሴቶች እንዲሁም ለድሆች ከሰጠች ቤተ ክርስቲያን ጋርም እንደሚገናኙ አብራርተዋል። ስለ ማኅበረሰቡ፣ ስለ ሰብአዊና ስለ ሕይወት እንዲሁም ከሳይንስና ቴክኖሎጂ እድገትና ከሰው ሠራሽ አስተውሎት ጋር ስላለው ግንኙነት እንዲሁም ራሷን ለዓለም ክፍት ስላደረገች አገርና የግጭቶች ማጣቀሻ ሊሰጡ እንደሚችሉ ተናግረዋል። አቶ ማቴዎ ብሩኒ ዛሬ ላሉት ተግዳሮቶች ምላሽ ለመስጠት በሚሞከርበት ጊዜ ቤተ ክርስቲያን በፈረንሳይ ማኅበረሰብ ውስጥ ያላትን ሚና ገልጸው በቅርብ ዓመታት ውስጥ የጥምቀት ምስጢርን የተቀበሉ ምዕመናን ቁጥር መጨመሩን፣ ዘንድሮ በተከበረው የብርሃነ ትንሣኤ በዓል ወቅት 13,000 አዋቂዎች መጠመቃቸውን አስታውሰዋል። የቅድስት መንበር መግለጫ ክፍል ዳይሬክተሩ ዩኔስኮ ሰብአዊነት በራሱ በታሪኩና በወደፊቱ ላይ የሚያንጸባርቅበት ቦታ እንደሆነ አብራርተው ይህም ስነ ጥበብንና ትምህርትን እንደ ሰላም መሳሪያ አድርጎ በማትኮሩ ነው ሲሉ አስረድተዋል። እንዲሁም አካባቢው ከባህል ጋር በቅርበት የተቆራኘ መሆኑ አስፈላጊ እንደሚሆን ጠቅሰው ቅድስት መንበርና ዩኔስኮ እንደ ጎርጎሮሳውያኑ በ2027 ዓ ም የዲፕሎማሲ ግንኙነታቸውን 75ኛ ዓመት እንደሚያከብሩ ገልጸዋል። አቶ ማቴዎ ብሩኒ በመጨረሻም አውሮፓ የወደፊት ዘመኗና ያለፈው ጉዞዋ በቅዱስነታቸው ጉብኝት መጨረሻ ላይ በሜትስ ከተማ ውስጥ የሚነሱ አስፈላጊ ጭብጦች መሆናቸውን አጽንኦት ሰጥተዋል። አንድነት፣ ልዩነት፣ ሰላምና ለሌሎች ባህሎች ክፍት መሆን በዚህ የመጨረሻ ምዕራፍ ላይ በቅደም ተከተል የሚቀርቡ አስፈላጊ ርዕሰ ጉዳዮች መሆናቸውን አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በዚህ የፈረንሳይ ሐዋርያዊ ጉብኝታቸው የቀድሞው ሐዋርያዊ አባቶች ፈለግን እንደሚከተሉ ታውቋል። ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ለተወሰኑ ዝግጅቶች ስትራስበርግን እንደ ጎርጎሮሳውያኑ በ2014 ዓመተ ምህረት፣ ማርሴይን በ2023 ዓመተ ምህረት እና ኮርሲካን በ2024 ዓመተ ምህረት ቢጎበኙም በፈረንሳይ ኦፊሴላዊ ጉብኝት አለማድረጋቸው ይታወሳል። የቀድሞ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ እንደ ጎርጎሮሳውያኑ በ2008 ዓ ም የሉርድን 150ኛ ዓመት በዓል ለማክበር ወደ አገሪቱ ሄደው እንደነበር ይታወሳል። ርዕሰ ሊቃነ ጳጳሳት ቅዱስ ዮሐንስ ጳውሎስ ዳግማዊ ፈረንሳይን 8 ጊዜ ጎብኝተው እንደነበር ይታወሳል። ርዕሰ ሊቃነ ጳጳሳት ዮሐንስ ጳውሎስ ዳግማዊ በተባበሩት መንግስታት ኤጀንሲ ዩኔስኮ ጽሕፈት ቤት የተገኙ ብቸኛው ርዕሰ ሊቃነ ጳጳሳት ሲሆኑ እንደ ጎርጎሮሳውያኑ በ1980 ዓ ም ስለ ትምህርት፣ ስለ ሳይንስና ስለ ባህል በተዘጋጀው ስብሰባ ላይ ንግግር ማድረጋቸው ይታወሳል። ክቡራትና ክቡራን አድማጮቻችን፣ ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮም አገረ ስብከትን ለጋራ ግምገማ መጥራታቸው ተገለጸ። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በአዲሱ ዓመት መጀመሪያ ላይ የሮም አገረ ስብከት በአገልግሎቱ ከኢየሱስ ክርስቶስና ከማኅበረሰብ ጋር በሚያደርገው ግንኙነት እንዲሁም ለከተማው ነዋሪ በሚሰጠው የአገልግሎት ሂደት ላይ ትኩረት ያደረገ የጋራ ግምገማ ለማድረግ ጥሪ አቅርበዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የሮም ሀገረ ስብከት በአዲስ የሐዋርያዊ አገልግሎት ዓመት አዳዲስ ተነሳሽነቶችን ከማከል ይልቅ ከዚህ በፊት የተወጠኑ ሐዋርያዊ አገልግሎቶችን በመደማመጥ በማስተዋልና በማጤን እንዲጀምር አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አርብ መስከረም 8 2019 ዓ ም በቅዱስ ዮሐንስ ዘላቲራን ባዚሊካ ተገኝተው ለአገረ ስብከቱ ጉባኤ አባላት ባደረጉት ንግግር አዲስ የሐዋርያዊ አገልግሎት ዕቅድ ሳይሆን የጋራ ግምገማ ዘዴን እያቀረቡ መሆኑን ተናግረዋል።
አንዳንድ ተነሳሽነቶች ውጤታማ ሲሆኑ ሌሎች ደግሞ ተነጥለው የሚቀሩት ለምንድን ነው ሲሉ የጠየቁት ቅዱስነታቸው ሂደትን ለመገምገም ጊዜ መስጠት ማለት የተከሰተውን ነገር ለመመልከት ያፈራውን ፍሬ ለመገንዘብ ያልሰራ አካሄድ ካለ ለመረዳትና ለምን እንደሆነ ምክንያቶችን በጋራ መፈለግ ማለት እንደሆነ አብራርተው ይህ ሂደት መላውን የቤተ ክርስቲያን ማኅበረሰብ የሚያካትትና በተቻለ መጠን በቤተ ክርስቲያን ሕይወት ውስጥ ዘወትር የማይሳተፉትንም የሚያሳትፍ መሆን አለበት ብለዋል። በብርሃነ ትንሣኤው ዕለት ጠዋት በባዶ መቃብር ዙሪያ ስለነበረው ሁኔታና ስለ መቅደላዊት ማርያም በሚናገረው የወንጌል ክፍል ላይ በማሰላሰል ንግግራቸውን የጀመሩት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ኢየሱስ አንቺ ሴት ለምን ታለቅሻለሽ? ማንን ትፈልጊያለሽ? በማለት ለማርያም መቅደላዊት ያቀረበላትን ተመሳሳይ ጥያቄ ለቤተ ክርስቲያንና ለሮም ከተማ አቅርበዋል። በአገር ስብከቱ ውስጥ ያለውን ሕያውነት በወንጌል አገልግሎት ዘርፍ የሚታዩ አንዳንድ የቤተ ክርስቲያን እውነታዎችን ጨምሮ በቁምስናዎች፣ በመንፈሳዊ ማኅበራትና በሌሎች እንቅስቃሴዎች በኩል የሚቀርቡ የበጎ አድራጎትና የጸሎት አገልግሎቶችን አስታውሰው የእነዚህ አገልግሎቶች መጓደል ክርስቲያናዊ ማኅበረሰቦች ወንጌላዊ ማዕከላዊነታቸውን እንዳያዩ ሊያደርጋቸው እንደሚችል ተናግረዋል። በመሆኑም ሐዋርያዊ ተግባር የሚጀምረው ምን ማድረግ እንደሚገባ በመጠየቅ ብቻ ሳይሆን ማንንና እንዴት መገናኘት እንዳለበት በመጠየቅ መሆን እንደሚገባ አሳስበዋል። ማርያም ኢየሱስ በስሟ ሲጠራት ሰምታ እንዳወቀችው የተናገሩት ቅዱስነታቸው በተመሳሳይ በቤተ ክርስቲያን የታቀፉት ምዕመናን ማንነታቸው ሳይታወቅ ወይም ሳይታዩ መቆየት እንደሌለባቸው፣ ነገር ግን መታየት መታወቅና በስማቸው መጠራት እንዳለባቸው አሳስበው ከክርስቶስ ጋር ያለው እውነተኛ ግንኙነት የሚስዮናዊ ደስታ ምንጭ ይሆናል ሲሉ ተናግረው የቤተ ክርስቲያን ተልእኮ እያንዳንዱ ሰው ከእግዚአብሔር ጋር እንዲገናኝ መምራት ነው ብለዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ አገረ ስብከቱ ሐዋርያዊ ሕይወቱን ለመመርመር የሚያግዙ ሦስት ዋና ዋና ነጥቦችን ለይተው የመጀመሪያው ከክርስቶስ ጋር መገናኘትና ሌሎችም እንዲገናኙ መርዳት ነው ብለው መንፈሳዊ እንቅስቃሴዎች የሚገመገሙት በአወቃቀራቸው ወይም በተሳትፏቸው ብቻ ሳይሆን ሰዎችን በእውነት ወደ ክርስቶስ በመምራትና ወንጌልን ከሕይወታቸው ጋር በማገናኘት ነው ብለዋል። ሁለተኛው ማኅበረሰብን መፍጠር ነው ብለው ይህም የክርስቲያን ማኅበረሰቦች ሰዎችን የሚቀበሉ ድጋፍንና ዋጋን የሚሰጡ እንዲሁም ኃላፊነት የሚሰማቸውና ግንኙነቶችን የሚያደርጉ መሆን አለባቸው ብለው በተለይም ለወጣቶች ጊዜ ሰጥቶ በትኩረት ማዳመጥ አስፈላጊ መሆኑን ጠቅሰዋል። ሦስተኛው በከተማዋ ውስጥ እየኖሩ አገልግሎት መስጠት ነው ያሉት ቅዱስነታቸው የሮም ከተማ ለቤተ ክርስቲያኗ ተግባራት ዋና አጋዥ ብቻ ሳይሆን የተልእኳ ቦታም ጭምር እንደሆነ ተናግረው ቤተ ክርስቲያን የከተማዋን ተስፋዎች፣ ድክመቶችና ጥያቄዎች ለማካፈልና ወንጌል መልስ የት ሊሰጥ እንደሚችል ለመለየት መጠራቷን አስረድተዋል። አራተኛው በሦስቱም ነጥቦች ውስጥ እንደሚያልፍ የገለጹት ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የእግዚአብሔርን ሕዝብ ማዘጋጀት ማለት ሐዋርያዊ ተግባራት ሰዎች በእምነት እንዲያድጉ፣ ሚስዮናዊ ደቀ መዛሙርት እንዲሆኑ፣ የቤተ ክርስቲያን ኃላፊነቶችን ወስደው ወደ ተጨባጭ የሕይወትና የአገልግሎት ምርጫዎች መተርጎም የሚችሉ በቤተ ክርስቲያን ውስጥ ዘወትር እምነትን፣ ደቀ መዝሙርነትንና ኃላፊነትን ሊያዳብሩ እንደሚችሉ አስረድተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ የቀረቡት ነጥቦች ለካህናትና ሐዋርያዊ ሠራተኞች ሌላ ሸክም መሆን እንደሌለባቸው አስታውሰው የሐዋርያዊ ግምገማ ስልት ቤተ ክርስቲያን ተጨማሪ ሥራ እንድትሠራ የሚጠይቅ ሳይሆን ትንሽ በመሥራት የተሻለ ውጤት እንድታገኝ ያግዛል ብለዋል። ካህናት የምዕመናን ጸጋና ኃላፊነት በሚገነዘቡበት ወቅት ምላሽ ከመስጠታቸው በፊት እንዲያዳምጡና ውሳኔ ከማድረጋቸው በፊት እንዲያስተውሉ ጥሪ አቅርበው መሪነት ማለት ሁሉን ነገር ማድረግ ማለት ሳይሆን ነገር ግን ኅብረትን መፍጠርና የሌሎች ሰዎች ስጦታዎች ውጤታማ እንዲሆኑ ማስቻል ማለት ነው ብለዋል። የሮም ከተማ ሐዋርያዊ ክልሎች የነዋሪዎችን ችግሮች ያለ ፍርሃት የሚጋሩበት እውነተኛ የክህነታዊ ወንድማማችነት ቦታ እንዲሆኑ አበረታተዋል። ርዕሰ ሊቃነ ጳጳሳት ሊዮ 14ኛ በንግግራቸው ማጠቃለያ የሮም ሀገር ስብከት ካሪታስ የእርዳታ ድርጅት መስራች ለድሆችና ለተገለሉት ሰዎች ያለማቋረጥ የሰሩትን ተወዳጁን የሮም ከተማ ተወላጅ አባ ሉዊጂ ዲሊየግሮን አስታውሰዋል። የአባ ሉዊጂ ዲሊየግሮ ሕይወትን፣ በጎነትንና ዝናን በማስመልከት ሀገረ ስብከቱ ምርመራ ለመጀመር የወሰደውን አስፈላጊ እርምጃና ውሳኔ በደስታ አጽድቀው ካህኑ ጌታ ሆይ የት ነህ በማለት ለማየትና ለማዳመጥ ያደረገውን ትኩረት ከማዕከላዊ የማስተዋል ጥያቄ ጋር በማገናኘት የቅድስና ሂደቱ ወደ አዲስ የሐዋርያዊ ተሞክሮችና እንደ ጎርጎሮሳውያኑ በ2033 ዓመተ ምሕረት ወደሚከበር የምሕረት ኢዮቤልዩ የጋራ መንገድ እንደሚያመራ ያላቸውን ተስፋ ገልጸዋል። ክቡራትና ክቡራን አድማጮቻችን ዜናው የሚደርሳችሁ ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት ነው። ከዚህ ቀጥሎ ቤተሰባችን የተሰኘውን ሳምንታዊ ዝግጅታችንን እናቀርብላችኋለን።
በዛሬው ዝግጅታችን ነፍሲር ርዕሰ ሊቃነ ጳጳሳት ፍራንቸስኮስ ፍቅር በቤተሰብ በሚል ርዕስ ለጳጳሳት፣ ለካህናት፣ ለዲያቆናት፣ ለመነኮሳት፣ ለክርስቲያን ባለትዳሮችና ለምዕመናን በሙሉ ካስተላለፉት የድኅረ ሲኖዶስ ሐዋርያዊ ምክር መካከል እጮኛሞችን ለጋብቻ ስለማዘጋጀት በሚል ንዑስ ርዕስ ከአንቀጽ 206 እስከ 211 ላይ የተወሰደውን እናቀርብላቸዋለን። የፕሮግራሙ አዘጋጅና አቅራቢ ባራና በርገኔ ነው።

ቤተ ሰባችን ይህ ቤተሰብን በሚመለከቱ ርዕሰ ጉዳዮች ላይ ትኩረት በማድረግ የቤተሰብ ተሞክሮችን ማህበራዊና መንፈሳዊ አስተምህሮችን በማከል በየሳምንቱ ቅዳሜ የምናቀርብላችሁ ቤተሰባችን የተሰኘ ዝግጅታችን ነው። ቤተ ሰባችን

እጮኛሞችን ለጋብቻ ስለማዘጋጀት የሲኖዶሱ አባቶች በብዙ መንገድ እንዳወሱት የጋብቻን ክብርነትና ውበት እንዲያውቁ ወጣቶችን መርዳት ያስፈልጋናል። ይህ የህልውናው ማህበራዊ ገጽታ የሚያጎላውና ፍጹም የሚያደርገው ለወሲባዊ ተራክቦ ጥልቅ ትርጉም የሚሰጠውና ለልጆች እድገትና ለማት ከሁሉ የተሻለ ሁኔታ የሚያመቻቸውን የሙሉ አንድነትን ማራክነትና እንዲመለከቱ ወጣቶችን መርዳት ይገባል። የዛሬ ህብረተሰብ ውስብስብነትና ቤተሰብን የሚያጋጥሙ ተግዳሮቶች እጮኛሞችን በማዘጋጀት ረገድ የመላ ክርስቲያን ህብረተሰብን ትልቅ ጥረት ይጠይቃል። የመልካም ምግባር ጠቃሚነትም ሊካተት ይገባል። ከነዚህ መሐከል በሰዎች መሐከል ሁኔተኛ ፍቅር እንዲያብብ ንጽህና ተወዳዳሪ አይገኝለትም። በዚህ ረገድ የሲኖዶሱ አባቶች የራሳቸውን የቤተሰቦችን ምስክርነት በማጉላትና በጋብቻ በጥምቀትና በሌሎች ምስጢራት መካከል ያለውን ግንኙነት በማሳየት ለጋብቻ የሚደረገውን ዝግጅት ከክርስትና ህይወት ጅማሮ ሂደት ጋር በማስተሳሰር መላውን ህብረተሰብ በሰፊው ማሳተፍ አስፈላጊ መሆኑን አምነውበታል። እንደዚሁም ጥንዶች በቤተ ክርስቲያን ህይወት ውስጥ እውነተኛ ተሳትፎ እንዲኖራቸውና ከቤተሰብ ህይወት የተለያዩ ገጽታዎች ጋር ሙሉ በሙሉ እንዲተዋወቁ የሚያደርጉ ልዩ የጋብቻ ዝግጅት ፕሮግራሞች እንደሚያስፈልጉ የሲኖዶሱ አባቶች ተናግረዋል። ስለዚህ እጮኛሞች በፍቅር እንዲያድጉ በመርዳት እነርሱ ራሳቸው ትልቅ ጥቅም እንደሚያገኙበት ያውቁ ዘንድ ክርስቲያን ማህበረሰቦችን አበረታታሉ። የጣሊያን ጳጳሳት እንዳመለከቱት ጥንዶች ትልቅ ሀብት ናቸው። ምክንያቱም በፍቅርና ራስን አሳልፎ ለመስጠት ራሳቸውን በሐቅ ሲያዘጋጁ መላውን የቤተ ክርስቲያን አካል አቋም ለማደስ ይረዳሉ። የእነርሱ ልዩ ወዳጅነት ወደ ሌሎችም የሚጋባና አካሉ በሆነው ክርስቲያን ማኅበረሰብ ውስጥ ወዳጅነትንና ወንድማማችነትን የሚያዳብር ሊሆን ይችላል። የጋብቻ ዝግጅት ፕሮግራሞችን ለማዋቀር የሚረዱ በርካታ ሕጋዊ ጥንዶች አሉ። እያንዳንዱ የአጥቢያ ቤተ ክርስቲያንም ወጣቶችን ከምስጢረ ተክሊል ሳያርቅ ተስማሚ ሕንጸት መስጠት የሚቻልበትን ዘዴ ለይቶ ማወቅ አለበት። ለወጣቶች ሁሉንም ትምህርተ ክርስቶስ ማስተማር ወይም በብዙ መረጃ ማጨናነቅ አስፈላጊ አይደለም። እዚህም ላይ ቢሆን ነፍስን የሚያረካውና የሚያጠግበው ትልቅ ዕውቀት ሳይሆን ነገሮቹን ከውስጥ ለመረዳትና ለመውደድ መቻል ነው። ከብዛት ይልቅ ጥራት ስለሚበልጥ ስብከተ ወንጌልን በአዲስ መልክ ከማወጅ ጎን ለጎን ጥንዶችን ቀሪ ሕይወታቸውን በታላቅ ጀግንነትና ልግስና እንዲኖሩ ለምረዳ ማራኪና ጠቃሚ መረጃ ቅድሚያ መስጠት ይገባል። የጋብቻ ዝግጅት ለምስጢረ ተክሊል መለማመጃ ጥንዶች ምስጢሩን በተገባ መንገድ እንዲቀበሉትና እንደ ቤተሰብ ሕይወትን በጽኑ መሠረት እንዲጀምሩ የሚረዳ መሆን አለበት። በሚሶናውያን ቤተሰቦች በራሳቸው በጥንዶቹ ቤተሰቦችና በተለያዩ ሐዋርያዊ ሥራ ባለሙያዎች እርዳታ በመታገዝ በምሳሌና በጥሩ ምክር የሩቅ ዝግጅት ለማድረግ የሚያስችሉ መንገዶችን መፈለግ የእጮኛሞችን ፍቅር ለማሳደግና ለማጎልበት ይረዳል። የውይይት ቡድኖች እንዲሁም የወጣቶችን ትኩረት በሚስቡ በተለያዩ አማራጮች ርዕሰ ጉዳዮች ላይ የሚደረጉ ንግግሮችም ጠቃሚ ናቸው። ከዚህ ሌላ ዋናው ዓላማ የራስን ሙሉ ሕይወት ለማጋራት የሚፈልጉትን ሰው እንዴት መውደድ እንደሚችሉ ለመርዳት ስለሆነ አንዳንድ የግል ስብሰባዎችን ማድረግም አስፈላጊ ነው። አንድን ሰው መውደድን መማር እንዲሁም አይመጣም ወይም ከጋብቻ ሥነ ሥርዓት አስቀድሞ በይድረስ መልክ ማለማመድ አይቻልም። ለእያንዳንዱ ባለትዳር የጋብቻ ዝግጅት የሚጀምረው ከልደት ነው። ከቤተሰባቸው የተማሩት ነገር ራሳቸውን እንዲያውቁና ሙሉና ቁጥር ውሳኔ እንዲያደርጉ ያዘጋጃቸዋል። ለጋብቻ በሚገባ የተዘጋጁ ጥንዶች ምናልባትም ከወላጆቻቸው ስለ ክርስቲያናዊ ጋብቻ የተማሩ እያንዳንዳቸው ያለ አንዳቸው ቅድመ ሁኔታ የተመራረጡና ይህንንም ውሳኔ በየዕለቱ የሚያድሱት ናቸው። በዚህ ረገድ ባለትዳሮችን በፍቅርና በቤተሰብ ወንጌል እንዲያድጉ የመርዳት ዓላማ ያላቸው ሐዋርያዊ ዕቅዶች ልጆቻቸውንም ለወደፊት የጋብቻ ሕይወት እንዲዘጋጁ ይረዳቸዋል። ከዚህ ሌላ የታወቁ ሃይማኖታዊ ልምዶች ያላቸውን ሐዋርያዊ ዋጋ አሳንሰን ማየት አንችልም። አንድ ምሳሌ ለመጥቀስ ያህል የቅዱስ ቫለንታይን ቀን አስታውሳለሁ።
በአንዳንድ አገሮች ከኛ በቤተ ክርስቲያን ካለነው አስቀድሞ ስለዚህ በዓል አከባበር የሚፈጥኑት የንግድ ድርጅቶች ናቸው። እጮኛሞችን በጊዜ የሚያዘጋጀው የቁምስና ማህበረሰብ ከትዳር ጋር አብሮ የሚመጡ ችግሮችንና ስጋቶችንም እንዲያውቁ መርዳት አለበት። በዚህ መንገድ እጮኛሞቹ ጥንዶች የግንኙነት መቋረጥና እርሱም የሚያስከትለውን አሳዛኝ ውጤት አስቀድሞ አውቆ ከወዲሁ የሚያስወግዱበትን ጥበብ ያገኛሉ። ጥንዶች በመጀመሪያ ለእርስ በርሳቸው ካላቸው መሳሳብ የተነሳ አንዳንድ ነገሮችን ለመሸፋፈን ወይም አንጻራዊ ለማስመሰልና አለመግባባቶችን ለማስወገድ ጥረት ያደርጋሉ። ቆይቶ ግን ችግሮች ብቅ ማለታቸው አይቀርም። በዚህ ምክንያት እያንዳንዳቸው ከጋብቻ ምን እንደሚጠብቁ፣ የፍቅርና የቃል መሐላ ትርጉም ለነርሱ ምን እንደሆነ፣ አንዱ ከሌላው ምን እንደሚፈልግን፣ በጋራ ሊገቡት የሚፈልጉት ህይወት ምን አይነት እንደሆነ እንዲወያዩበት በጥብቅ ማበረታታት ያስፈልጋል። እነዚህን የመሰሉ ውይይቶች የሚግባቡበት ነገር ምናልባትም ትንሽ እንደሆነ እንዲረዱና በውበት መሳሳብ ብቻ በአንድነት ሊያቆያቸው እንደማይችል እንዲገነዘቡ ይረዳቸዋል። ከምኞት የበለጠ ተለዋዋጭ አደገኛና ሊተነበይ የሚችል ነገር የለም። ጥንዶቹ እውነተኛና የተረጋጋ ዝግጅነት እንዳላቸው የሚያረጋግጡ ጥልቅ ምልክቶች ለይቶ ሳውቁ የጋብቻ ውሳኔ እንዲያደርጉ ከቶ ልበረታቱ አይገባም። በማናቸውም ሁኔታ ከጥንዶቹ አንዱ የሌላውን ደካማ ጎኖች በግልጽ ካወቀ የእርሱን ወይም የእርሷን ሚዛን የሚደፋ በጎ ጎናቸውን የሚያዳብርበትና የጋራ ሰብአዊ እድገታቸውን ለማጠናከር የሚረዳ እውነተኛ እምነት ማሳደር ያስፈልጋል። ይህም የሚያጋጥሙ መስዋዕቶችን፣ ችግሮችንና የግጭት ሁኔታዎችን በፈቃደኝነት መቀበልን፣ ለዚህም ዝግጁ መሆንን፣ ቁርጠኝነትን ይጠይቃል። ጥንዶች በግንኙነታቸው ውስጥ የአደጋ ምልክቶችን መለየትና ከጋብቻ በፊት ለእነዚህ ምልክቶች ምላሽ የሚሰጡባቸውን ውጤታማ መንገዶችን ማግኘት መቻል አለባቸው። ይሁን እንጂ የሚያሳዝን ሁኔታ ብዙ ጥንዶች እርስ በርስ በሚገባ ሳይተዋወቁ ይጋባሉ። ከእርስ በርሳቸው ጋር አብሮ መሆን አስደስቷቸዋል። አንዳንድ ነገሮችም በጋራ አድርጓል። ነገር ግን ይህን ያደረጉት ራሳቸውን የማጋለጥና ሌላውን ሰው በእምነት ማን እንደሆነ የሚያረጋግጥ ፈተና ሳጋጥማቸው ሊሆን ይችላል። የአጭርና የረዥም ጊዜ የጋብቻ ዝግጅት ጥንዶቹ የጋብቻ ሥነ ሥርዓትን እንደ መዳረሻ ግብ አድርጎ አለመመልከታቸውን፣ ይልቁንም ጋብቻን ማናቸውንም ፈተናና አስቸጋሪ ወቅቶችን በጋራ ለመጋፈጥ በሚደረግ ጽኑና እውነተኛ ውሳኔ ላይ የተመሠረተ የዕድሜ ልክ ጥሪ መሆኑን መገንዘባቸውን የሚያረጋግጥ ሊሆን ይገባል። በተጫጩና ላገቡ ጥንዶች የሚደረግ ሐዋርያዊ እንክብካቤ የጋብቻ ትስስርን ያማከለ ጥንዶችን ፍቅራቸውን እንዲያጎለብቱ ብቻ ሳይሆን ችግሮችንና መከራዎችን እንዲያሸንፉ የሚረዳቸው መሆን አለበት። ይህም የቤተ ክርስቲያንን አስተምሮ እንዲቀበሉን የእርሷን ዋጋ ያለው የሀብት ምንጭ እንዲያገኙ መርዳትን ብቻ ሳይሆን ተጨባጭ ፕሮግራሞችን፣ ተስማሚ ምክሮችን፣ ፍቱን ስትራቴጂዎችንና ስነ ልቦናዊ አመራር መስጠትን ያካትታል። ይህ ሁሉ ከወጣቶች ፍላጎትና ስሜት ጋር የተቃኘና ውስጣዊ እድገት እንዲኖራቸው የሚረዳ የፍቅር ትምህርት መስጠትን ይጠይቃል። የጋብቻ ዝግጅት ጥንዶች ችግር ሲያጋጥማቸው እርዳታ የሚያገኙባቸውን የቦታዎች፣ የሰዎችና የአገልግሎቶች ስሞች የሚያሳውቅ መሆን አለበት። እንደዚሁም ኃጢአታቸውን፣ ያለፈ ስህተቶቻቸውንና ግንኙነታቸውን ጭምር ወደ እግዚአብሔር ፊት የሚያቀርቡበትና በአንጻሩም የእርሱን ምሕረትና የፈውስ ብርታት የሚያገኙበት የእርቅ ምስጢር መኖሩን ለጥንዶቹ ማስታወቅ አስፈላጊ ነው።

ክቡራትና ክቡራን አድማጮቻችን በመከታተል ላይ የምትገኙት ከቫቲካን ሬዲዮ የአማርኛ ቋንቋ አገልግሎት የሚደርሳችሁን የቅዳሜ መስከረም 9 2019 ዓ.ም ዝግጅታችን ነው።

ክቡራትና ክቡራን አድማጮቻችን ለዛሬ የነበሩን ዝግጅቶች እነዚህ ናቸው። አብራችሁን በመሆን ስለተከታተላችሁን ከልብ እናመሰግናለን። በዝግጅቶቻችን ላይ አስተያየት ወይም ጥያቄ ካላችሁ amharico@spc.va በሚለው የኢሜይል አድራሻችን ወይም vaticannews@amharic በሚለው የፌስቡክ ገጻችን ላይ ከጻፋችሁልን መልእክቶቻችሁ ይደርሱናል። በነገው ዝግጅታችን እስከምንገናኝ ደህና ሁኑ። ኢየሱስ ክርስቶስ ይባረክ። ላውዲቶር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 10/2019 ዓመተ ምህረት ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የመስከረም 10/2019 ዓመተ ምህረት ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደ ተለመደውና ዘወትር እሁድለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣችኋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትኖ በክፍል 2 ስርጭት ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ለዕለቱ ይሆናችሁ ዘንድ ያሰናዳነውን አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ የዛሬው ለተረኛ አስተናጋጃችሁ እኔው መብራቱ ወለ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስ ስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማርቆስ እንደጻፈው ከምዕራፍ 4 ከቁጥር 24 እስከ 32 ላይ እንደተጠቀሰው። በመከተልም ስለምትሰሙት ነገር ጥንቃቄ አድርጉ፣ በምትሰፍሩበት መስፈሪያ ይሰፈርላችኋልና እንዲያውም ከዚያ የበለጠ ይጨመርላችኋል። ላለው ይጨመርለታል፣ ከሌለው ላይ ግን ያው ያለው እንኳን ይወሰድበታል አላቸው። ከዚያም እንዲህ አለ፣ የእግዚአብሔር መንግሥት ይህንን ትመስላለች። አንድ ሰው መሬት ላይ ዘር ይዘራል። ሰውየውም ሌሊት ይተኛል፣ ቀን ይነሳል፣ ነገር ግን እርሱ ሳያውቀው ያ ዘር በቅሎ ያድጋል። ምድርም ራሷ በመጀመሪያ ቡቃያውን፣ ቀጥሎም ዛላውን፣ ከዚያም በዛላው ላይ የጎመራ ፍሬ ታስገኛለች። ፍሬው እንደ በሰላም መከር በመድረሱ ሰውየው ወዲያው ማጭዱን አንስቶ አጨዳ ይጀምራል። ደግሞም እንዲህ አለ፣ የእግዚአብሔርን መንግሥት ከምን ጋር እናነጻጽራታለን? በምንስ ምሳሌ እንገልጻታለን? በምድር ላይ ከሚዘራው ዘር ሁሉ እጅግ ያነሰችውን የሰናፍጭ ቅንጣት ትመስላለች። ተዘርታ ካደገች በኋላ ግን በአትክልቱ ቦታ ከሚገኙት እጽዋት ሁሉ ትበልጣለች። የሰማይ ወፎች በትላልቅ ቅርንጫፎቿ ጥላ ስር ያርፋሉ። ኢየሱስም ሰዎች መረዳት በሚችሉበት መጠን እነዚህን በመሳሰሉ ብዙ ምሳሌዎች ነገራቸው። ምንም ነገር ያለ ምሳሌ አይነግራቸውም ነበር። እርሱና ደቀ መዛሙርቱ ብቻ በሚሆኑበት ጊዜ ግን ሁሉንም ነገር በዝርዝር ያስረዳቸው ነበር። ያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። እነርሱ ሕዝቡን ትተው በጀልባው ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎች ጀልባዎችም አብረውት ነበሩ። በዚያን ጊዜ ኃይለኛ አውሎ ንፋስ ተነሣ። ማዕበሉም ውሃ እስኪሞላት ድረስ ጀልባዋን ያናውጣት ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተ ኋላ በኩል ተኝቶ ነበር። እነርሱም ቀስቅሰውት፣ መምህር ሆይ ስናልቅ አይገድህምን? አሉት። እርሱም ተነሥቶ ንፋሱን ገሠጸው፣ ባሕሩንም ጸጥ ረጭ በል አለው። ንፋሱም ጸጥ ረጭ አለ፣ ፍጹምም ጸጥታ ሆነ። ደቀ መዛሙርቱንም ስለምን እንዲፈራችሁ እስከዚህ እምነት የላችሁምን? አላቸው። እነርሱም በፍርሃት ተውጠው እርስ በርሳቸው ንፋሱም ሞገዱም የሚታዘዙለት ይህ ማን ነው? ተባባሉ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታቸውን

የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ዛሬ በተነበበልን ቅዱስ ወንጌል ውስጥ የማርቆስ ወንጌል ምዕራፍ 4 ከቁጥር 24 ጀምሮ ቀደም ሲል ሲነበብ እንደሰማነው ኢየሱስ ስለ እግዚአብሔር መንግሥትና የእድገቱን ጥንካሬ በተመለከተ ሁለት አጫጭር ምሳሌዎችን በመጠቀም ለሕዝቡ ይናገራል። በመጀመሪያው ምሳሌ ላይ የማርቆስ ወንጌል ምዕራፍ 4 ከቁጥር 26 እስከ 29 ላይ እንደተጠቀሰው የእግዚአብሔር መንግሥት ከአንድ ምስጢራዊ በሆነ መልኩ ከመታደግ ዘር ጋር በማነጻጸር አንድ ሰው መሬት ላይ ዘር ይዘራል። ዘሪው ምንም ሳያውቅ ያ ዘር በቅሎ ያድጋል። በመጀመሪያ ቡቃያ፣ ቀጥሎ ዛላ፣ ከዚያም

ባላው ላይ የጎመራ ፍሬ ታስገኛለች በማለት ይናገራል። ይህ ምሳሌ የሚያስተላልፍልን መልእክት የሚሆነው ኢየሱስ በስብከቱና በተግባሩ አማካይነት ያወጀው እግዚአብሔር መንግሥት ልክ እንደ ዘር በዓለም ውስጥ በመዘዋወር በራሱ ኃይል እንደሚበቅልና እንደሚያድግ በሰውኛ አመለካከት ሊገለጽ በማይችል መልኩ በራሱ እንደሚበቅል የሚያመለክት መልእክት ያስተላልፍልናል። በታሪክ ውስጥ የእድገቱና የእድገቱ ሂደት በሰው ሥራ ላይ ብዙ የማይመረኮዝ ነገር ግን በተቃራኒው በእግዚአብሔር ኃይልና መልካምነት ላይ ብቻ የተመረኮዘ እንደሆነ በእግዚአብሔር ሕዝብ ውስጥ ክርስቲያናዊ ሕይወትን የሚመራ የመንፈስ ቅዱስ ኃይል መሆኑን ያመለክታል። አንዳንድ ጊዜ በዚህ ታሪክ ውስጥ የተጠቀሱት ተግዳሮቶችና ተዋናዮች ሰማያዊ አባታችን ለልጆቹ ሁሉ ያለውን የወንድማማችነት የፍትህና የሰላም ዕቅድ በተቃራኒው በኩል ወይም አቅጣጫ በመሄድ ይመስላል። ነገር ግን እኛ በእነዚያ ጊዜያት ለመፈተን ተስፋ ማድረግንና በመጠባበቅ ላይ እንድንቆይ ተጠርተናል። በእርግጥ ልክ እንደ ትላንቱ ዛሬም የእግዚአብሔር መንግሥት በዓለም ውስጥ ምስጢራዊ በሆነ መልኩ እያደገች በሚያስደንቅ መንገድ ትንሽ በምትባል ዘር ውስጥ በተደበቀ ኃይል አማካይነት ድል እየተቀናጀች ትገኛለች። አንዳንድ ጊዜ በግል ተግዳሮቶችና በማኅበራዊ ጥፋቶች ምክንያት ተስፋችንን የሚያጨልም ቢመስልም ነገር ግን ኃይለኛ በሆነ የእግዚአብሔር ተግባር ላይ እምነት ሊኖረን ይገባል። በዚህን ምክንያት በጨለማና በችግሮች ውስጥ በምንገባበት ወቅቶች ሁሉ እኛ መርበትበት አይኖርብንም። በእግዚአብሔር በመተማመን በርሱ ላይ ጸንተን ልንኖር ይገባል። ሁልጊዜ በሚያድነው በእግዚአብሔር ተስፋ መተማመን ይኖርብናል። ይህንን ሁልጊዜ አስታውሱ። እግዚአብሔር ሁሌም ያድናል፣ እርሱ አዳኝ ነውና። በሁለተኛው ምሳሌ ላይ የማርቆስ ወንጌል ምዕራፍ 4 ከቁጥር 30 እስከ 32 ላይ እንደተጠቀሰው ኢየሱስ የእግዚአብሔር መንግሥት ከአንድ የሰናፍጭ ዘር ጋር በንጽጽር ሲያቀርብ እናገኛለን። በምድር ላይ ከሚዘራ ዘር ሁሉ እጅግ ያነሰችውን የሰናፍጭ ቅንጣት ትመስላለች። ተዘርታ ካደገች በኋላ ግን ያልተጠበቀ አስገራሚ እድገት እንደምታሳይ ይናገራል። ለእኛ በዚህ የእግዚአብሔር አስተሳሰብ ውስጥ መግባት ወይም ይህንን መረዳት በጣም ቀላል የሆነ ነገርና በሕይወታችን ውስጥ ይህንን እውነት መቀበል በጣም ቀላል የሆነ ነገር አይደለም። ነገር ግን ዛሬ የእኛን ዕቅዶች፣ ስሌቶች፣ ትንበያዎቻችንን የሚያሸንፍ የእምነት አቋም እንዲኖረን ጌታ ያበረታታናል። እግዚአብሔር ሁሌም ያልታሰበ ነገር የሚያደርግ አምላክ ነው። ጌታ ሁሌም ያስገርመናል። በግለሰብና በማኅበረሰብ ደረጃ ለእግዚአብሔር የርኅራዬ ዕቅዶች በይበልጥ ራሳችንን እንድንከፍት የቀረበልን ግብዣ ነው። በማኅበረሰባችን ውስጥ ለሚገኙ ደካማ ለሆኑ ሰዎች ጥንቃቄ ማድረግ እንደሚገባንና ጌታ ለእኛ ባሳየው በጎነት እንደ ታላቅ አጋጣሚ በመጠቀም በእርሱ ፍቅር መስተንግዶና በሁሉም የምሕረት ተግባራት ተነሳሽነት ውስጥ ተሳታፊ እንዲሆኑ ያደርጋል። የቤተ ክርስቲያኗ ተልእኮ እውነተኛነት የሚረጋገጠው ስኬታማ በመሆኗ ላይ ወይም አስደሳች የሆነ ውጤት በማስመዝገቧ ላይ የተመሠረተ ሳይሆን ነገር ግን በታላቅ ብርታት በእግዚአብሔር በመተማመንና በእርሱ በመታቀፍ ወደፊት በመጓዝ ላይ የተመሠረተ ነው። እርሱን በመመስከርና በመንፈስ ቅዱስ ኃይል ወደፊት መጓዝ ይኖርብናል። የእርሱ ትንሽና ደካማ መሣሪያ መሆናችንን ከግንዛቤ ማስገባት ራሳችን በእግዚአብሔር እጅ ውስጥ በማድረግና በእርሱ ጸጋ በመተማመን ታላላቅ የሚባሉ ተግባራትን በመፈጸም የእርሱ መንግሥት መገለጫ የሆኑትን ፍትሕ፣ ሰላምና በመንፈስ ቅዱስ አማካይነት የሚገኘውን ደስታ ለማስተላለፍ እንችላለን። በዛሬው ዕለት ወንጌላችን ጌታችን መድኃኒታችን ኢየሱስ ክርስቶስ ትልቅ ተአምራትን ሲሠራ ያሳየናል። ተአምር ማለት አስደናቂ ሥራ ማለት ነው። እግዚአብሔር አምላክ በብሉይ ኪዳን ለሕዝቡ ማንነቱን ለማሳየትና ለማስተማር የተለያዩ ተአምራትን አድርጓል። ለምሳሌም በሙሴ፣ በኢያሱ፣ በኤልያስ በመሳሰሉት ነቢያት ተአምራትን አሳይቷል። በአዲስ ኪዳንም ጌታችን መድኃኒታችን ብዙ ተአምራትን እንዳደረገ አይተናል። ለምሳሌ በእናታችን ምልጃ ውሃውን ወደ ወይን ጠጅ እንደለወጠ፣
በውሃ ላይ እንደተራመደ ንፋሱን ጸጥ በማድረግ ስልጣኑን አሳይቷል። አጋንንትን አወጣ፣ ሰዎችን ከብዙ ደዌዎችና በሽታዎች ፈወሰ፣ 3 ሰዎችን ከሞት አስነሳ። ተአምራዊ ሥራዎቹ እጅግ ብዙ ናቸው። የሰው ልጅ በሕይወቱ ዘመን ሁሉ የማይገጥመው የኑሮ ውጣውረድ፣ የኑሮ ማዕበል፣ ውሽንፍርና ሞገድ የለምና የዚህ አይነት መከራ በራሱ በቤተሰቡም ይመጣበታል። በሽታ፣ ችግር፣ የኑሮ ውድነት ተጠቃሾች ናቸው። የሰው ልጅ በእነዚህ ችግሮች ሲወድቅ ሊመካበት፣ ችግሩን ሊቋቋም የሚችልበት ሀብት፣ ወገን ሊሻ የግድ ይለዋል። በዚህ ወቅትም የራሱ ወገንም ሆነ ሀብት ይሸሹታል። በዚህ ችግር ወቅት አይዞባይ በርታባይ ያስፈልገዋል። በዚህ ችግር ወቅት አይዞባይ በርታባይ ሲያጣ ተስፋ ይቆርጣል፣ ራሱንም ይጠላልና ራሱን ለማጥፋት ያስባል። ምክንያቱም በዚህ ችግርና መከራ ውስጥ አይዞባይ ከማጣቱ ባሻገር የራሱ የሆነ ጉልበት ሁሉ ይክደዋል። ታዲያ ለዚህ መድኃኒቱ ምን ሊሆን ይችላል? ምንም ቢባል መልሱ አንድና አንድ ብቻ ነው። የሰናፍጭ ቅንጣት የምታክል እምነት ካለን በቂ እንደሆነ ንፋሱም ባሕሩም የሚታዘዙለት፣ ባሕሩንም ሞገዶችንም ችግሮቻችንም በሽታዎቻችንም ሁሉ ጸጥ ለጥ ብለው የሚገዙለት አምላክ ከእኛ ጋር ነውና ለሱ መናገር ብቻ በቂ ይሆናል ማለት ነው። እመቤታችን ቅድስት ድንግል ማርያም ትሑትና ጠንቃቆች በመሆን ከእምነታችን ጋር በመተጋገዝ የእግዚአብሔር መንግሥት በልባችንና በታሪክ ውስጥ እንድታድግ በምናደርገው ጥረት ውስጥ እመቤታችን ቅድስት ድንግል ማርያም በአማላጅነቷ እሷ ትርዳን። የሰማነውን በልቡናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 10 2019 ዓ ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ለዛሬ አስተንትኖ የሆናችሁ ዘንድ ለፍርድ ቀን ቅጣት ታከማቻለ በሚል አርዕስት የቀረበ አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

ለፍርድ ቀን ቅጣት ታከማቻለ። በቅዱስ ወንጌል እንደተነገረው ሁሉ ባለ ዕዳ ዕዳ በዕዳ ላይ የሚጨምር ሰው ዕዳውን ጥቂት በነበረበት ጊዜ በቀላሉ ሊከፍለው ሲችል ደህና ይቆይልኝ በኋላ አስብበታለሁ ጊዜ ያለኝ ይያለ ከቀን ወደ ቀን የሚያስተላልፈው ሰው ሞኝ ነው። እንዲሁም አሁን ቶሎ በፍጥነት ሊያደርገው የሚገባውን ሥራ በስንፍና ወደ ሌላ ጊዜ የሚያስተላልፍ ሰው በጣም ሞኝ ነው። በኋላ ሁሉም ነገር ተከማችቶ ይመጣበትና ሥራውን መወጣት ያዳግተዋል። በቂ ጊዜ ያገኝም። ነገ ከነገ ወዲያ ቀስ ብዬ ሲመቸኝ አድርጓለሁ ይያልክ መቆየት መዝረክረክን ያስከትላል። በመንፈሳዊ ጉዳይም ጊዜን ማሳለፍ መዘግየት ስህተት ነው፣ ጉዳት ያመጣል። በእንደዚህ አይነት አረማመድ የነፍሳችንን ኑሮ ቸል እንለዋለን። ጨርሶ እስኪበላሽም ዝም ብለን እናየዋለን። ጊዜው ሲያልፍ ግን ጸጸትን ያመጣል፣ ፍሬ የሌለው ጸጸት ይሆናል ማለት ነው። በጎ ሥራ ማድረግ ወቅቱ አሁን ሲሆን በኋላ ጊዜ ሲገኝ አድርገዋለሁ ይያል ከቀን ወደ ቀን እናሸጋግረዋለን። ኃጢአት ሲሆንም ደግሞ ነገ ቀስ ብዬ እተዋለሁ ይያልን ንስሐ ሳንገባ ብዙ ጊዜ እናሳልፋለን። ከእግዚአብሔር ርቀን በሰይጣን ቀንበርና ባርነት ስር እንኖራለን። እንደዚህ ስናደርግ በጎ ሥራ ይቀርና ክፋት ይበዛል። በሰማይ ዕዳ ይከማቻል፣ ፍርዳችንም ይከብዳል። ልብህን በማጠንከር ንስሐ እንቢ በማለት ለፍርድ ቀን የእግዚአብሔርን ቁጣና መዓት ታከማቻለ እያለ ቅዱስ ሐዋርያው ጳውሎስ ያስጠነቅቀናል። ወደ ሮም ሰዎች ምዕራፍ 2 ቁጥር 5 ላይ እንደተጠቀሰው እነዚህ ከዚህ ዓለም ተለይተውና አልፈው ንስሐ ቦታው ወይም የባሰ በገሃነመ እሳት የሚገኙ አሁን በዚያ የሚሰቃዩ በሕይወታቸው የኃጢአት ዕዳ ለመክፈል የጽድቅን ሥራ ማዘውተር ችላ ያሉ ናቸው። አሁን በስንፍናቸው በኃይል አዝነው በራሳቸው እየተማረሩ ያለቅሳሉ። የዚህ ምድር መከራ ከወዲያኛው ዓለም ቅጣት ጋር በፍጹም ሊወዳደር አይችልም። ሥቃዩ ያለ መጠን ብርቱ ነው። በዚህ ዓለም በቀላል ልንወጣው እንችላለን። በዚያ ከባድ ሁኔታ ለመጋፈጥ እንገደዳለን። ያን ጊዜ ጩኸትና ዋይታ ይሆናል። ተሳስቼ ሞኝ ሆኜ ለምንድን ነው አስቀድሜ ያልተጠነቀቅኩት፣ መልካም ነገር ያላደረግኩት፣ ክፉን ያልተውኩት በማለት ብንጸጸትም መጥፎ ፍርዳችንን ዝም ብሎ ከመቀበል በቀር ሌላ አማራጭ የለንም። ይህንን አውቀን እንግዲህ አሁን እንጠንቀቅ። ልናደርገው ወይም ልንተወው የሚገባን ነገር በጊዜ በፍጥነት እንድናደርገው ወይም እንተወው። ነገ በኋላ አደርገዋለሁ አሁን አይመቸኝም እያልን ጊዜን በከንቱ አናሳለፍ። የኃጢአት ዕዳ ካለብን በተቻለ መጠን በሕይወታችን ዘመን እንክፈለው። ለመንግሥተ ሰማያት የሚያበቃን መልካም ተግባር በምድር እናፍራ። ወደዚያኛው ዓለም ስንሄድ ከጽድቅ በስተቀር ኃጢአት እንዳይቆየን እናድርግ።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ለፍርድ ቀን ቅጣት አታካማች በሚል አርዕስት የቀረበ አንድ አስተንትኖ ነበር። አብራችሁን በመሆን ስለአዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

0: አድማጮቻችን የዛሬው የእሁድ የመስከረም 10 2019 ዓ.ም ተምረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን Vatican News Amharic በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።

የቫቲካን ሬዲዮ በኢትዮጵያ የሰዓት አቆጣጠር ማታ ከ12 ሰዓት ተኩል እስከ 1 ሰዓት በ9660 ኪሎ ሄርዝ ወይም በ31.5 ሜትር ባንድ በ15570 ኪሎ ሄርዝ ወይም በ19.27 ሜትር ባንድ ላይ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎችን ለአድማጮቹ አሁን ማሰማት ጀመረ። ¶¶

ዝግጅቶቻችንን በኢንተርኔት መከታተል ለምትፈልጉ ደንበኞቻችን www.vaticannews.va/am የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ መከታተል የምትችሉ ሲሆን በተጨማሪም በFacebook Vatican News አማሪክ በሚለው ገጻችን ላይ ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ የርዕሰ ሊቃነ ጳጳሳት የቅድስት መንበርን የቤተ ክርስቲያንንና ከዓለም ዙሪያ ያገኘናቸውን ዜናዎች መከታተል የምትችሉ መሆኑን እንገልጻለን። ይህ ከቫቲካን ሬዲዮ የአማርኛው የስርጭት ክፍል የሚቀርብላችሁ ዕለታዊ ዝግጅታችን ነው።

ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 10/2019 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን የእሁድ የመስከረም 10/2019 ዓ.ም ዕለታዊ ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ እንደተለመደው ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን።

እንደተለመደውና ዘወትር እሁለት እንደምናደርገው በቅድሚያ የዕለቱን ቅዱስ ወንጌል እናስደምጣቸዋለን። በማስከተል በዕለቱ ቅዱስ ወንጌል ላይ ያሰናዳነውን አስተንትነው በክፍል 2 ስርጭት ወደ እናንተ አድማጮቻችን እናደርሳለን። በመጨረሻም ለዕለቱ ይሆናችሁ ዘንድ ያሰናዳነውን አስተንትነው ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ መጋብዛችሁ የዛሬው ለተረኛ አስተናጋጃችሁ እኔው መብራት ወሌ ጊዮርጊስ ነኝ። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ በድጋሜ እንጋብዛለን።

በአብ በወልድና በመንፈስ ቅዱስም አንዱ አምላክ አሜን። የጌታችን የኢየሱስ ክርስቶስ ቅዱስ ወንጌል ቅዱስ ማርቆስ እንደጻፈው ከምዕራፍ 4 ከቁጥር 24 እስከ 32 ላይ እንደተጠቀሰው። በመከተልም ስለምትሰሙት ነገር ጥንቃቄ አድርጉ፣ በምትሰፍሩበት መስፈሪያ ይሰፈርላችኋልና እንዲያውም ከዚያ የበለጠ ይጨመርላችኋል። ላለው ይጨመርለታል፣ ከሌለው ላይ ግን ያው ያለው እንኳን ይወሰድበታል አላቸው። ከዚያም እንዲህ አለ፣ የእግዚአብሔር መንግሥት ይህንን ትመስላለች። አንድ ሰው መሬት ላይ ዘር ይዘራል። ሰውየውም ሌሊት ይተኛል፣ ቀን ይነሳል፣ ነገር ግን እርሱ ሳያውቀው ያ ዘር በቅሎ ያድጋል። ምድርም ራሷ በመጀመሪያ ቡቃያውን፣ ቀጥሎም ዛላውን፣ ከዚያም በዛላው ላይ የጎመራ ፍሬ ታስገኛለች። ፍሬው እንደ በሰላም መከር በመድረሱ ሰውየው ወዲያው ማጭዱን አንስቶ አጨዳ ይጀምራል። ደግሞም እንዲህ አለ፣ የእግዚአብሔርን መንግሥት ከምን ጋር እናነጻጽራታለን? በምንስ ምሳሌ እንገልጻታለን? በምድር ላይ ከሚዘራው ዘር ሁሉ እጅግ ያነሰችውን የሰናፍጭ ቅንጣት ትመስላለች። ተዘርታ ካደገች በኋላ ግን በአትክልቱ ቦታ ከሚገኙት እጽዋት ሁሉ ትበልጣለች። የሰማይ ወፎች በትላልቅ ቅርንጫፎቿ ጥላ ስር ያርፋሉ። ኢየሱስም ሰዎች መረዳት በሚችሉበት መጠን እነዚህን በመሳሰሉ ብዙ ምሳሌዎች ነገራቸው። ምንም ነገር ያለ ምሳሌ አይነግራቸውም ነበር። እርሱና ደቀ መዛሙርቱ ብቻ በሚሆኑበት ጊዜ ግን ሁሉንም ነገር በዝርዝር ያስረዳቸው ነበር። ያን ቀን በመሸ ጊዜ ወደ ማዶ እንሻገር አላቸው። እነርሱ ሕዝቡን ትተው በጀልባው ውስጥ እንዳለ በዚያው ይዘውት ሄዱ። ሌሎች ጀልባዎችም አብረውት ነበሩ። በዚያን ጊዜ ኃይለኛ አውሎ ንፋስ ተነሣ። ማዕበሉም ውሃ እስኪሞላት ድረስ ጀልባዋን ያናውጣት ነበር። ኢየሱስ ግን ትራስ ተንተርሶ ከጀልባዋ በስተ ኋላ በኩል ተኝቶ ነበር። እነርሱም ቀስቅሰውት መምህር ሆይ ስናልቅ አይገድህምን አሉት። እርሱም ተነሥቶ ንፋሱን ገሠጸው፣ ባሕሩንም ጸጥ ረጭ በል አለው። ንፋሱም ጸጥ ረጭ አለ፣ ፍጹምም ጸጥታ ሆነ። ደቀ መዛሙርቱንም ስለምን እንዲፈራችሁ እስከዚህ እምነት የላችሁምን አላቸው። እነርሱም በፍርሃት ተውጠው እርስ በርሳቸው ንፋሱም ሞገዱም የሚታዘዙለት ይህ ማን ነው ተባባሉ። ጌታ ሰማይና ምድር ያልፋል ቃሌ ግን አያልፍም አለ። አብን በእውነት እናምናለን፣ ወልድን በእውነት እናምናለን፣ መንፈስ ቅዱስን በእውነት እናምናለን። ነዋሪ ሦስትነታችን

የተወደዳችሁ ወንድሞቼና እህቶቼ እንዲሁም በጎ ፍቃድ ያላችሁ ሁሉ ዛሬ በተነበበልን ቅዱስ ወንጌል ውስጥ የማርቆስ ወንጌል ምዕራፍ 4 ከቁጥር 24 ጀምሮ ቀደም ሲል ሲነበብ እንደሰማነው ኢየሱስ ስለ እግዚአብሔር መንግሥትና የእድገቱን ጥንካሬ በተመለከተ ሁለት አጫጭር ምሳሌዎችን በመጠቀም ለሕዝቡ ይናገራል። በመጀመሪያው ምሳሌ ላይ የማርቆስ ወንጌል ምዕራፍ 4 ከቁጥር 26 እስከ 29 ላይ እንደተጠቀሰው የእግዚአብሔር መንግሥት ከአንድ ምስጢራዊ በሆነ መልኩ ከምታድግ ዘር ጋር በማነጻጸር አንድ ሰው መሬት ላይ ዘር ይዘራል። ዘሪው ምንም ሳያውቅ ያ ዘር በቅሎ ያድጋል። በመጀመሪያ ቡቃያ፣ ቀጥሎ ዛላ፣ ከዚያም በዛላው ላይ የጎመራ ፍሬ ታስገኛለች በማለት ይናገራል። ይህ ምሳሌ የሚያስተላልፍልን መልእክት የሚሆነው ኢየሱስ በስብከቱና በተግባሩ አማካይነት ያወጀው እግዚአብሔር መንግሥት ልክ እንደ ዘር በዓለም ውስጥ በመዘዋወር በራሱ ኃይል እንደሚበቅልና እንደሚያድግ በሰውኛ አመለካከት ሊገለጽ በማይችል መልኩ በራሱ እንደሚበቅል የሚያመለክት መልእክት ያስተላልፍልናል። በታሪክ ውስጥ የእድገቱና የእድገቱ ሂደት በሰው ሥራ ላይ ብዙ የማይመረኮዝ ነገር ግን በተቃራኒው በእግዚአብሔር ኃይልና መልካምነት ላይ ብቻ የተመረኮዘ እንደሆነ በእግዚአብሔር ሕዝብ ውስጥ ክርስቲያናዊ ሕይወትን የሚመራ የመንፈስ ቅዱስ ኃይል መሆኑን ያመለክታል። አንዳንድ ጊዜ በዚህ ታሪክ ውስጥ የተጠቀሱት ተግዳሮቶችና ተዋናዮች ሰማያዊ አባታችን ለልጆቹ ሁሉ ያለውን የወንድማማችነት የፍትህና የሰላም ዕቅድ በተቃራኒው በኩል ወይም አቅጣጫ በመሄድ ይመስላል። ነገር ግን እኛ በእነዚያ ጊዜያት ለመፈተን ተስፋ ማድረግንና በመጠባበቅ ላይ እንድንቆይ ተጠርተናል። በእርግጥ ልክ እንደ ትላንቱ ዛሬም የእግዚአብሔር መንግሥት በዓለም ውስጥ ምስጢራዊ በሆነ መልኩ እያደገች በሚያስደንቅ መንገድ ትንሽ በምትባል ዘር ውስጥ በተደበቀ ኃይል አማካይነት ድል እየተቀናጀች ትገኛለች። አንዳንድ ጊዜ በግል ተግዳሮቶችና በማኅበራዊ ጥፋቶች ምክንያት ተስፋችንን የሚያጨልም ቢመስልም ነገር ግን ኃይለኛ በሆነ የእግዚአብሔር ተግባር ላይ እምነት ሊኖረን ይገባል። በዚህን ምክንያት በጨለማና በችግሮች ውስጥ በምንገባበት ወቅቶች ሁሉ እኛ መርበትበት አይኖርብንም። በእግዚአብሔር በመተማመን በርሱ ላይ ጸንተን ልንኖር ይገባል። ሁልጊዜ በሚያድነው በእግዚአብሔር ተስፋ መተማመን ይኖርብናል። ይህንን ሁልጊዜ አስታውሱ። እግዚአብሔር ሁሌም ያድናል፣ እርሱ አዳኝ ነውና። በሁለተኛው ምሳሌ ላይ የማርቆስ ወንጌል ምዕራፍ 4 ከቁጥር 30 እስከ 32 ላይ እንደተጠቀሰው ኢየሱስ የእግዚአብሔር መንግሥት ከአንድ የሰናፍጭ ዘር ጋር በንጽጽር ሲያቀርብ እናገኛለን። በምድር ላይ ከሚዘራ ዘር ሁሉ እጅግ ያነሰችውን የሰናፍጭ ቅንጣት ትመስላለች። ተዘርታ ካደገች በኋላ ግን ያልተጠበቀ አስገራሚ እድገት እንደምታሳይ ይናገራል። ለእኛ በዚህ የእግዚአብሔር አስተሳሰብ ውስጥ መግባት ወይም ይህንን መረዳት በጣም ቀላል የሆነ ነገርና በሕይወታችን ውስጥ ይህንን እውነት መቀበል በጣም ቀላል የሆነ ነገር አይደለም። ነገር ግን ዛሬ የእኛን ዕቅዶች፣ ስሌቶች፣ ትንበያዎቻችንን የሚያሸንፍ የእምነት አቋም እንዲኖረን ጌታ ያበረታታናል። እግዚአብሔር ሁሌም ያልታሰበ ነገር የሚያደርግ አምላክ ነው። ጌታ ሁሌም ያስገርመናል። በግለሰብና በማኅበረሰብ ደረጃ ለእግዚአብሔር የርኅራዬ ዕቅዶች በይበልጥ ራሳችንን እንድንከፍት የቀረበልን ግብዣ ነው። በማኅበረሰባችን ውስጥ ለሚገኙ ደካማ ለሆኑ ሰዎች ጥንቃቄ ማድረግ እንደሚገባንና ጌታ ለእኛ ባሳየው በጎነት እንደ ታላቅ አጋጣሚ በመጠቀም በእርሱ ፍቅር መስተንግዶና በሁሉም የምሕረት ተግባራት ተነሳሽነት ውስጥ ተሳታፊ እንዲሆኑ ያደርጋል። የቤተ ክርስቲያኗ ተልእኮ እውነተኛነት የሚረጋገጠው ስኬታማ በመሆኗ ላይ ወይም አስደሳች የሆነ ውጤት በማስመዝገቧ ላይ የተመሠረተ ሳይሆን ነገር ግን በታላቅ ብርታት በእግዚአብሔር በመተማመንና በእርሱ በመታቀፍ ወደፊት በመጓዝ ላይ የተመሠረተ ነው። እርሱን በመመስከርና በመንፈስ ቅዱስ ኃይል ወደፊት መጓዝ ይኖርብናል። የእርሱ ትንሽና ደካማ መሣሪያ መሆናችንን ከግንዛቤ ማስገባት ራሳችን በእግዚአብሔር እጅ ውስጥ በማድረግና በእርሱ ጸጋ በመተማመን ታላላቅ የሚባሉ ተግባራትን በመፈጸም የእርሱ
መንግስት መገለጫ የሆኑትን ፍትህ ሰላምና በመንፈስ ቅዱስ አማካይነት የሚገኘውን ደስታ ለማስተላለፍ እንችላለን። በዛሬው ዕለት ወንጌላችን ጌታችን መድኃኒታችን ኢየሱስ ክርስቶስ ትልቅ ተአምራትን ሲሰራ ያሳየናል። ተአምር ማለት አስደናቂ ሥራ ማለት ነው። እግዚአብሔር አምላክ በብሉይ ኪዳን ለሕዝቡ ማንነቱን ለማሳየትና ለማስተማር የተለያዩ ተአምራትን አድርጓል። ለምሳሌም በሙሴ፣ በኢያሱ፣ በኤልያስ በመሳሰሉት ነቢያት ተአምራትን አሳይቷል። በአዲስ ኪዳንም ጌታችን መድኃኒታችን ብዙ ተአምራትን እንዳደረገ አይተናል። ለምሳሌ በእናታችን ምልጃ ውሃውን ወደ ወይን ጠጅ እንደለወጠ፣ በውሃ ላይ እንደተራመደ፣ ንፋሱን ጸጥ በማድረግ ሥልጣኑን አሳይቷል። አጋንንትን አወጣ፣ ሰዎችን ከብዙ ደዌዎችና በሽታዎች ፈወሰ፣ ሦስት ሰዎችን ከሞት አስነሣ። ተአምራዊ ሥራዎቹ እጅግ ብዙ ናቸው። የሰው ልጅ በሕይወቱ ዘመን ሁሉ የማይገጥመው የኑሮ ውጣውረድ፣ የኑሮ ማዕበል፣ ውሽንፍርና ሞገድ የለምና የዚህ ዐይነት መከራ በራሱ በቤተሰቡም ይመጣበታል። በሽታ፣ ችግር፣ የኑሮ ውድነት ተጠቃሾች ናቸው። የሰው ልጅ በእነዚህ ችግሮች ሲወድቅ ሊመካበት፣ ችግሩን ሊቋቋም የሚችልበት ሀብት፣ ወገን ሊሻ የግድ ይለዋል። በዚህ ወቅትም የራሱ ወገንም ሆነ ሀብት ይሸሹታል። በዚህ ችግር ወቅት አይዞባይ በርታባይ ያስፈልገዋል። በዚህ ችግር ወቅት አይዞባይ በርታባይ ሲያጣ ተስፋ ይቆርጣል፣ ራሱንም ይጠላልና ራሱን ለማጥፋት ያስባል። ምክንያቱም በዚህ ችግርና መከራ ውስጥ አይዞባይ ከማጣቱ ባሻገር የራሱ የሆነ ጉልበት ሁሉ ይክደዋል። ታዲያ ለዚህ መድኃኒቱ ምን ሊሆን ይችላል? ምንም ቢባል መልሱ አንድና አንድ ብቻ ነው። የሰናፍጭ ቅንጣት የምታክል እምነት ካለን በቂ እንደሆነ ንፋሱም ባሕሩም የሚታዘዙለት፣ ባሕሩንም ሞገዶችንም ችግሮቻችንም በሽታዎቻችንም ሁሉ ጸጥ ለጥ ብለው የሚገዙለት አምላክ ከእኛ ጋር ነውና ለሱ መናገር ብቻ በቂ ይሆናል ማለት ነው። እመቤታችን ቅድስት ድንግል ማርያም ትሑትና ጠንቃቆች በመሆን ከእምነታችን ጋር በመተጋገዝ የእግዚአብሔር መንግሥት በልባችንና በታሪክ ውስጥ እንድታድግ በምናደርገው ጥረት ውስጥ እመቤታችን ቅድስት ድንግል ማርያም በአማላጅነቷ እሷ ትርዳን። የሰማነውን በልቡናችን ያሳድርልን።

አድማጮቻችን ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የእሁድ የመስከረም 10 2019 ዓ.ም ዕለታዊ ስርጭታችንን ነው። ክቡራንና ክቡራት አድማጮቻችን በማስከተል ለዛሬ አስተንትኖ የሆናችሁ ዘንድ ለፍርድ ቀን ቅጣት ታከማቻለ በሚል አርዕስት የቀረበ አንድ አስተንትኖ ወደ እናንተ አድማጮቻችን እናደርሳለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።

ለፍርድ ቀን ቅጣት ታከማቻለ። በቅዱስ ወንጌል እንደተነገረው ሁሉ ባለ ዕዳ ዕዳ በዕዳ ላይ የሚጨምር ሰው ዕዳውን ጥቂት በነበረበት ጊዜ በቀላሉ ሊከፍለው ሲችል ደህና ይቆይልኝ በኋላ አስብበታለሁ ጊዜ ያለኝ እያለ ከቀን ወደ ቀን የሚያስተላልፈው ሰው ሞኝ ነው። እንዲሁም አሁን ቶሎ በፍጥነት ሊያደርገው የሚገባውን ሥራ በስንፍና ወደ ሌላ ጊዜ የሚያስተላልፍ ሰው በጣም ሞኝ ነው። በኋላ ሁሉም ነገር ተከማችቶ ይመጣበትና ሥራውን መወጣት ያዳግተዋል። በቂ ጊዜ አያገኝም። ነገ ከነገ ወዲያ ቀስ ብዬ ሲመቸኝ አድርጓለሁ እያልክ መቆየት መዝረክረክን ያስከትላል። በመንፈሳዊ ጉዳይም ጊዜን ማሳለፍ መዘግየት ስህተት ነው፣ ጉዳት ያመጣል። በእንደዚህ አይነት አረማመድ የነፍሳችንን ኑሮ ቸል እንለዋለን። ጨርሶ እስኪበላሽም ዝም ብለን እናየዋለን። ጊዜው ሲያልፍ ግን ጸጸትን ያመጣል፣ ፍሬ የሌለው ጸጸት ይሆናል ማለት ነው። በጎ ሥራ ማድረግ ወቅቱ አሁን ሲሆን በኋላ ጊዜ ሲገኝ አደርገዋለሁ እያል ከቀን ወደ ቀን እናሸጋግረዋለን። ኃጢአት ሲሆንም ደግሞ ነገ ቀስ ብዬ እተወዋለሁ እያልን ንስሐ ሳንገባ ብዙ ጊዜ እናሳልፋለን። ከእግዚአብሔር ርቀን በሰይጣን ቀንበርና ባርነት ስር እንኖራለን። እንደዚህ ስናደርግ በጎ ሥራ ይቀርና ክፋት ይበዛል። በሰማይ ዕዳ ይከማቻል፣ ፍርዳችንም ይከብዳል። ልብህን በማጠንከር ንስሐ እምቢ በማለት ለፍርድ ቀን የእግዚአብሔርን ቁጣና መዓት ታከማቻለ እያለ ቅዱስ ሐዋርያው ጳውሎስ ያስጠነቅቀናል። ወደ ሮም ሰዎች ምዕራፍ 2 ቁጥር 5 ላይ እንደተጠቀሰው እነዚህ ከዚህ ዓለም ተለይተውና አልፈው ንስሐ ቦታው ወይም የባሰ በገሃነመ እሳት የሚገኙ አሁን በዚያ የሚሰቃዩ በሕይወታቸው የኃጢአት ዕዳ ለመክፈል የጽድቅን ሥራ ማዘውተር ችላ ያሉ ናቸው። አሁን በስንፍናቸው በኃይል አዝነው በራሳቸው እየተማረሩ ያለቅሳሉ። የዚህ ምድር መከራ ከወዲያኛው ዓለም ቅጣት ጋር በፍጹም ሊወዳደር አይችልም። ሥቃዩ ያለ መጠን ብርቱ ነው። በዚህ ዓለም በቀላል ልንወጣው እንችላለን። በዚያ ከባድ ሁኔታ ለመጋፈጥ እንገደዳለን። ያን ጊዜ ጩኸትና ዋይታ ይሆናል። ተሳስቼ ሞኝ ሆኜ ለምንድን ነው አስቀድሜ ያልተጠነቀቅኩት፣ መልካም ነገር ያላደረግኩት፣ ክፉን ያልተውኩት በማለት ብንጸጸትም መጥፎ ፍርዳችንን ዝም ብሎ ከመቀበል በቀር ሌላ አማራጭ የለንም። ይህንን አውቀን እንግዲህ አሁን እንጠንቀቅ። ልናደርገው ወይም ልንተወው የሚገባን ነገር በጊዜ በፍጥነት እንድናደርገው ወይም እንተወው። ነገ በኋላ አደርገዋለሁ አሁን አይመቸኝም እያልን ጊዜን በከንቱ አናሳልፍ። የኃጢአት ዕዳ ካለብን በተቻለ መጠን በሕይወታችን ዘመን እንክፈለው። ለመንግሥተ ሰማያት የሚያበቃን መልካም ተግባር በምድር እናፍራ። ወደዚያኛው ዓለም ስንሄድ ከጽድቅ በስተቀር ኃጢአት እንዳይቆየን እናድርግ።

ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ ለፍርድ ቀን ቅጣት አታካማች በሚል አርዕስት የቀረበ አንድ አስተንትኖ ነበር። አብራችሁን በመሆን ስለአዳመጣችሁን እጅግ ከፍ አድርገን እናመሰግናለን።

0: አድማጮቻችን የዛሬው የእሁድ የመስከረም 10 2019 ዓ.ም ተምረት ለታዊ ስርጭታችን እዚህ ላበቃ።
1: ጥያቄ ወይም ሂስካላችሁ በኢሜል አድራሻችን amharico@spc.va በተሰኘው የኢሜል አድራሻችን በትጽፉልን የሚደርሰን ሲሆን በተጨማሪም በፌስቡክ አድራሻችን ቫቲካን ኒውስ አማሃሪክ በተሰኘው ገጻችን ላይ በትጽፉ መልእክቶቻችሁ ይደርሱናል። በሚቀጥለው ስርጭታችን እስከምንገናኝ ሰላም ቆዩን። ኢየሱስ ክርስቶስ ይባረክ። ላውዴቱር ኢየሱስ ክርስቶስ።